ከወንጀራው የሚቆሰቁሰኝ ለኔ ደረቁንጂ ቦቱ ማንሰጠኝ ለኔ ደረቁንጂ ቦቱ ማንሰጠኝ እኔ የወደድኳት እሷ የጠላችኝ እኔ የወደድኳት እሷ የጠላችኝ